ገለል በልና ገለል አርጋቸው ወደ መጡበት ወደ አገራቸው አሻፈረኝ አላለዳኝ ባይ በየጉሩ ወጣቸ ስድስት ወደመቁ ከናገረ ወጣቶች ለስራታ ተቆሙ አለም ተራቀቀ ብለ ተማውራት ተባን

ያንገራት በለው ባለም የሚፈሩት የባንጋብረው ሰርተውነት ነው ይገስም ያገኙት አለም ተራቀቀች ብለን ተማውራት የባንጋብረን እንስራን ካለ ሀገር እድገትም የባንጋብረን እንስራ